0: Қамтесе. Эң биринчиден жакшы аял болуш, жакшы келин болуш дагы маанилүү, бирок өзүбүздүн ден соолугубузду өзүбүздү да унутпашыбыз керек. Жана үй бүлөдө жакшы айым, жакшы жубай, жакшы апа да болуш маанилүү, бирок өзүбүз да бактылуу болуш маанилүү. Эмне бактылуу, үй бүлө бактылуу?
1: Не, чигим бегаим.
2: Өз тилиңди, өз маданиятыңдан уялба. Биз Кыргызстандын коз маданиятын Кореяга таанта алабыз демекчи мен. Чашинго оноо мунарол букуру чисимасей. Ори Кыргызстанын арымдаун мунарол хангуге Арилсу исмида. Инин сарам да, 사람들.
1: 네, 좋은 이야기를 하셨습니다. 네, 먼저는 우리가 도움이 필요할 때는 도움을 또 내한테 도움이 필요한다 이야기하고, 두 번째는 자신이 돌보세요라는 말이 정말 좋은 이야기인 것 같아요. 먼저는 우리가 건강하고 행복해야 우리 가족들도 행복하고 저도 행복해요. 우리 생활도. 우리는 전북, 전남, 경기도에서 살아가는 키르기스탄 여성들의 이야기들을 들었습니다. 지역은 달라도 가족은 사랑하고 자신이 삶은 만들어가는 점은 같습니다. 우리는 도움은 받아야 하는 사람이 아니라 두 나라의 언어와 문화를 이해하고 가족과 지역 사회를 연결하는 사람들입니다. 키르기스탄은 으르사드 은투막. 으르사드 은투막 이런 이야기 있는데, 키르기스탄 말로 한국어로는 행복과 번역이 시작하는 한말의 뜻입니다. 묵은 전북 전남 전하 경기도 자산 키르기스 아임다르 바야네 우크독. 아이막다르즈 아르바시카 볼서다 위블로즈데 수입 으즈자샤우즈도 코룹자타우스. 비즈 자르담가 가나 목타샤 메스비스. 비즈 바일란시드르간 아담비스. 키르기스탄다 으르살드 은투막 деген söz 바르. 바끗 메넨 베레케넨 바시타시드 비림딕. 지금 또 한번 한마디 있으면 해주시면 했으면 좋겠어요. 라핫 베가임 자나 메림. 한번.
0: 오늘은 좋은 경험, 이거 라디오에서 그거 인터뷰하는 거 좋은 경험이었습니다. 그래도 긴장하고 떨리고, 그리고 이거 아이다 언니 덕분에 이런 경험도 이제 해봤습니다. �үгүн мен үчүн бул радиодо биринчи интервью бердим. Анан жаңы бир тажрыйба болду. Бул дагы Аида жинин чакырыгы менен келип, жаңы өзүмө тажрыйба алдым. Рахмат. Алдыда дагы өсүп өнөңүздөр демекчимин.
1: Мерим ши.
2: Бүгүнкү күн мен үчүн абдан кызыктуу, жакшы күндөрдөн болду. Менде дагы биринчи жолу ушундай тажрыйба болуп жатат. Баардыгыңыздарга чоң рахмат. Өнөрүн радиое참여하는 거 처음이었어요. 그리고 너무 즐겁게, 재미있게 보냈습니다. 네, 감사합니다.
1: 네가 MC.
3: 아이들 제스크 정말 감사합니다.
2: 아가 бул аябай чоң обут болду. Аида Джесске чоң рахмат. Ушул азыркы көз ирмемде бирге болуп биздин жаныбызда болгонуңузга себеби мен үчүн бул бир күндөр күн сайын эле окшош өтөргөн да. Анан бүгүн аябай мага жүрөгүмө ысык бир адам керек деген да бир эме пайда болду да. Ошон үчүн Аида Джесске чоң рахмат. Сиз чакырганыңыз үчүн, сиз эме өткөн үчүн бияка келдип отурабыз да. Ошон үчүн да бизди бирге кылганыңыздар үчүн ушул радио ар даим иштеп жүрө
1: 네, 지금 우리가 마지막으로 노래로 끝날 거예요.
2: 버슨.
1: 노래로 백아 MC가 노래할 거예요.
2: 아, 그래.
1: 노래로 키르기스 악기를 놀면서 우리가 끝까지 아, 오늘은 해주신 진짜 여러분을 감사드리고 오늘은 직접 연주를 하신

0: 자, 이렇게 해서 우리가 마지막 노래. 노래하고 이렇게 마치겠습니다. 예림 씨 노래.
1: сіздерге анда мен сізе Байболда Сарноғоевтың махаббат жақтан ашқамын оны Ұлық Мырза Болотов жарқылында